ዳግ ድብ ፍላጎት ይሳ ጊዜ ሰዓት መድብ ዱራ ጎዳት ሰዋ ደማ መርድ መገም ለክዮና አልኩን እንዳሰብ ነው ናሸናት ለኛ ለራሳችን ብለ ወገን ይወቅልን እንዳበጀን ዘመን ከደሩ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

የስታገደብ ለፍላጎት ይሳብ ዚህ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል ልኩል እንዳሰብ እንዳሸናለኝ አለራ